እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር

ክቡራት ሰማዕትና ካብዚ ቀፂልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ምክርታት ወፃኢ ጉዳይ ሚኒስትራት ኤርትራን ኢትዮጵያን። ወፃኢ ጉዳይ ሚኒስተር ኢትዮጵያ ኤርትራ ኣብ መሬተይ ኣትያ ወሪራትኒ ዝብል ክሲ ብ9 ጥቅምቲ 226 ናብ ቤት ምክሪ ፀጥታ ሕቡራት ሃገራት ኣቕሪቡ። ወፃኢ ጉዳይ ሚኒስተር ኤርትራ ብወገኑ ብ10 ጥቅምቲ 226 ናብ ቤት ምክሪ ፀጥታ ብዝፀሓፎ መልእኽቲ ኢትዮጵያ ከም መቐፀልታ ናይቲ ንዝሓለፉ 3 ዓመታት ኣንጻር ልዑላውነት ኤርትራ ክትወቕዖ ፀንሐት ነጋሪት ብተግባር ናብ ወራር ተኣቶ ኣላ ክብል ብክሲ ወፃኢ ጉዳይ ሚኒስተር ኢትዮጵያ ነፂግዎ። ሚኒስተር ወፃኢ ጉዳይ ኢትዮጵያ ዶክተር ግዴወን ጢሞቴዎስ ኣብቲ ናይ ቤት ምክሪ ፀጥታ ዝፀሓፎ ናይ ክሲ ደብዳቤ ኤርትራ ኣብ ሰሜን ኢትዮጵያ ወታደራዊ ወራር ከም ዝፈፀመት ካብ ህዝቢ እውን ዝተሰወረ ኣይኮነን ኢሉ ነቲ ተግባር ቁሉዕ ወራር እዩ ድሕሪ ምባሃል ከዓ ኢትዮጵያ ኣብ ከምዚ ዝኣመሰለ ኩነታት ነብሳ ንምክልኻል ወታደራዊ ስጉምቲ ካብ ምውሳድ ካልእ ምርጫ የብላን ዝብል ሓሳብ ኣስፊሩ። ዶክተር ግዴዎን ኣተሓሒዙ ሰራዊት ኤርትራ ዶብ ሰጊሩ ናብ ማእከል ትግራይ ኣስታት 67 ኪሎ ሜትር ጥሒሱ ከም ዝኣተወ ገሲሱ። ሚኒስትር ወፃኢ ጉዳይ ኤርትራ ዑስማን ሳልሕ ብወገኑ ናብቲ ቤት ምክሪ ፀጥታ ብ10 ጥቅምቲ 226 ኣብ ፀሓፎ ደብዳቤ ንተግባር መንግስቲ ኢትዮጵያ ነፍሰ ምክልኻል ብዝብል ምስምስ ኣብ ልዕሊ ሓንቲ ልዑላዊት ኣባል ውድብ ሕቡራት ሃገራት ከካይዶ ወጢኑ ዘሎ ኩናት ትሕዝቶ ኣልቦ መታለሊ ፈተነን ፀርፊ ናስተውዕሎ ኣህጉራዊ ማሕበረሰብን እዩ ክብል ነፂግዎ። ደብዳቤ ወፃኢ ጉዳይ ሚኒስተር ኤርትራ ኣተሓሒዙ ነቲ መንግስቲ ብምፅጋን ኣብዝሓለፈ 3 ዓመታት ኣህጉራዊ ሕግታት ብምጥሓስ ኣንጻር ልዑላዊት ኤርትራ ብዘይ ሕፍረት ፍክር ዝፀንሐ ብዝርዝር ኣስፊሩ። ቤት ምክሪ ፀጥታ ንዕንደራ መንግስቲ ኢትዮጵያ ዝገትእ ስጉምቲ ንክወስድ ፀዊዑ። ነዚ ኣብ መንጎ ክልቲአን ወረባብቲ ሃገራት ኤርትራን ኢትዮጵያን ዝምዕብል ዘሎ ሓደገኛ ኩነታት ዝተኸታተለ ዋና ፀሓፊ ውድብ ሕቡራት ሃገራት ኣንቶኒዮ ጉተረስ ብወገኑ ዝሓደሮ ሻቅሎት ገሊጹ። ጉተረስ ኣብቲ ዘስፈሮ ናይ ሻቅሎት መልእኽቲ ግጭት ብቕፅበት ከቋርፅ ናብ ዘተ ንኽእቶ ሓይልታት ኤርትራ ካብ ኢትዮጵያ ክወፁን ኣብቲ ኩነታት ፅልዋ ዘለዎም ወገናት ኣብ ምህዳእ ክሕግዙን ዝብል መፀዋዕታ ኣቕሪቡ። መጠንቀቕታ ኤምባሲ ኣሜሪካ ኣብ ኣስመራ። ኤምባሲ ኣሜሪካ ኣብ ኣስመራ ብ9 ጥቅምቲ 226 ኣብ ዘውፅኦ መጠንቀቕታ ኣብ ደባት ኤርትራን ኢትዮጵያን ውግእ ይካየድ ኣሎ ኢሉ። ብሰንኪ እዚ ዘይርጉእ ኩነታት ኣብ ኤርትራ ዘለዉ ዜጋታት ኣሜሪካ ብሰንኪ ድርትነት መገሻ ሓደጋ ነተጉቲ ብጌጋ ማእሰርቲ ከምኡ ውን ናይ ኤምባሲ ሓገዝ ብቕልጡፍ ዘይምርካብ ፀገም ከጋጥም ከም ዝኽእል ኣብቲ መጠንቀቕትኡ ኣስፊሩ። ነዚ ዕፅረታት ኣብ ግምት ኣእትዮም ክጥንቀቑ ድማ ፀዊዑ። ድርብ ዜግነት ኣሜሪካን ኤርትራን ዘለዎም ኤርትራውያን መንግስቲ ኤርትራ ነቲ ድርብ ዜግነት ኣፍልጦ ስለ ዘይህቦ ከም ኤርትራውያን ዜጋታት ከም ዝውሰዱ ክርድኡ ኣዘኻኺርዎም። በዚ መሰረት መንግስቲ ግብሪ ክኸፍሉ ከገድዶም ካብ ሃገር ከይወፁ ክኽልክሎም ኣብ ሃገራዊ ኣገልግሎት ከገልግሉ ከገድዶም ይኽእል እዩ ኢሉ። ኣብ ከምዚ ዝኣመሰለ ኩነታት ኤምባሲ ኣሜሪካ ክሕግዞም ከም ዘይክእል እውን ኣፍሊጥዎም። እቲ መጠንቀቕታ ንሰራሕተኛታት ናይቲ ኤምባሲ ክሕግዞም ዓቕሚ ውሱን ስለ ዝኾነ ካብ ማእከል ከተማ ኣስመራ ካብ 25 ኪሎ ሜትር ወይ 15 ማይልስ ርሕቖም ክጓዓዙ ከም ዘየብሎም ኣጠንቂቑ። ተወሳኺ ዝበሎ መልእኽቲ ከዓ ኣብ ሓገዝ መንግስቲ ኣሜሪካ ከይተወሰኑ ካብ ኤርትራ ክወፁ ናይ መገሻ ሰነዳቶምን ቪዛ ዘለዎም ናይ ኣሜሪካ ፓስፖርቶምን ካብ ኢዶም ከይፈለዩ ውልቃዊ ኩነታት ድሕነቶም ክግምግሙን ዜናታት ዘቤታዊ ምዕባለታት ንክከታተሉን ኣተሓሳሲቡ። እቲ ኤምባሲ ምናልባት ዝኽእሉ ሓገዝ ክህሉ ስለ ዝኽእል እቶም መጠንቀቕታ ዝውሃቦም ዘሎ ወገናት ኣብቲ ኤምባሲ ቀሪቦም ብዝርዝር ንኽምዝገቡ ኣብቲ መጠንቀቕታ ናይ ቀትርን ለይትን ኣድራሻኡ ኣስፊሩ። ገደብ መገዲ ኣየር ኢትዮጵያ ኣብ ልዕሊ ፓስፖርት ኤርትራ። መገዲ ኣየር ኢትዮጵያ ምስ ናይታ ሃገር ኢሚግሬሽን ብምምኻር ኣብ ልዕሊ ፓስፖርትን ናይ ጉዕዞ ሰነድን ኤርትራ ዝሓዙ ገያሾ ገደብ ዘንብር ሓድሽ ኣገባብ ኣሰራርሓ ከም ዝኽተል ኣብ መርበብ ሓበሬታኡ ብዘውፅኦ መግለፂ ኣፍሊጡ። መሰረት እቲ ሓድሽ ኣተሓዛ ኤርትራውያን ተጓዓዝቲ ካብ ዝተጠቕሱ ገደባት እዞም ዝስዕቡ ይርከብዎም። እቲ ገደብ ንኹሎም ፓስፖርት ወይ ናይ ጉዕዞ ሰነድ ኤርትራ ዝሓዙ ይምልከት። ፓስፖርት ኤርትራ ዝሓዙ
ተጓዓዝቲ ዋና ብቁዕ ቪዛ ይሃልዎም ናብ ኢትዮጵያ ክኣትዉ ኣይፍቀደሎምን። ትውልዶም ኤርትራዊ ኮይኑ ናይ ካልእ ሃገር ፓስፖርት ዝሓዙ ገያሾ ብመሰረት ናይታ ፓስፖርት ዝሃበቶም ሃገር ከማልእዎ ዝግብኦም ቅድመ ኩነት ኣማሊኦም ናብ ኢትዮጵያ ክኣትዉ ይኽእሉ። ናይ ኤርትራ ፓስፖርት ናይ ጉዕዞ ሰነድን ዝሓዙ ተጓዓዝቲ ብዓለም ለኸ ማዕርፎ ነፈርቲ ኣዲስ ኣበባ ቦሌ ኣብ ዝሓልፍሉ ፀንሒት ክረኽቡ ይኽእሉ እዮም። ነዚ ፀንሒት ዕድል ክረኽቡ ግና ቀጻሊ ናይ በረራ ፍቓድ ዝሓዝዎ ንብረት ከም ዝተፈተሸ ኣብቲ ኣየርፖርት ዝፀንሕዎ ግዜ ካብ 8 ሰዓታት ንታሕቲ ምዃኑ ካብቲ ዝተወሰነሎም መፅንሒ ቦታ ከም ዘይወፁ ናብ ከተማ ወፂኦም መዕረፊ ሆቴል ከም ዘይሕዙ ከረጋግፁ ከም ዝግብኦም ኣካልቲ ሓድሽ ኣተሓዛ ናይቲ መንገዲ ኣየር ኢትዮጵያ ንኤርትራውያን ገያሸዎ እዩ። እዚ ሓድሽ ገደብ ኣብ ልዕሊ ናይ ኤርትራ ፓስፖርት ዝሓዙ ገያሾ ዝተወሰነ ነቲ ኣብ ወርሒ ጥቅምቲ 2026 ዲፕሎማት ብምስጓጉን ምዕፃው ኤምባሲታትን ዝተሰነየ ምቁራፅ ዲፕሎማስያዊ ዝምድና ኤርትራን ኢትዮጵያን ተኸቲሉ እዩ። እቲ መንገዲ ኣየር ኤርትራውያን ገያሾ ቅድሚ ጉዕዞ ምጅማሮም ኣብ ከባቢኦም ዝርከብ ቤት ፅሕፈቱ ቀሪቦም ዝያዳ ሓበሬታ ክረኽቡ እውን ኣዘኻኺሩ። እዚ ስጉምቲ መንገዲ ኣየር ኢትዮጵያ ክልል ኣየር ኤርትራ ነፈርቲ ኢትዮጵያ ከምዘይጥቀማሉ ምግባር ከይኽእል ዝግምቱ ወገናት ብዙሓት እዮም። ነቲ ብ1998 ክሳብ 2000 ኣብ መንጎ ኤርትራን ኢትዮጵያን ዝተኸፍተ ውግእ ስዒቡ መንገዲ ኣየር ኢትዮጵያ ዝብዎ ፓስፖርት ናይ መን ይኹን ብዘየገድስ ትውልዲ ቦትኡ ኤርትራ ዝብል ተጓዓዚ ኣብ ነፋሪት መንገዲ ኣየር ኢትዮጵያ ከይሳፈር ተኸልኪሉ ከም ዝነበረ ዝዝከር እዩ። ኣብ ዕደና ወርቂ ሱዳን 200 ሰራሕተኛታት ብደብዳብ ተቐቲሎም። ኣብ ሱዳን ምስ ግብፂ ኣብ ዘዳውብ ዘመናዊ ጫፍ ግዛኣት ቀይሕ ባሕሪ ኣብ መዐደኒ ወርቂ ብዝተፈፀመ ደብዳብ ነፈርቲ ብውሕዱ 200 ሱዳናውያን ሰራሕተኛታት ተቐቲሎም ሓያሉ ድማ ከም ተወቕዑን መርበብ ሓበሬታ ሱዳን ትሪቡን ካብቲ ሓደጋ ብህወት ዝተረፉ 3 ሰባት ብምጥቃስ ሓቢራ። ኣብቲ ከባቢ እኹል ማእከል ጥዕና ስለ ዘየለን ካብቶም ቁስላት ቁፅሪ ምዉታት ክውስኽ እዩ ዝብል ስግኣት ምህላው እውን እቲ ዜና ጠቒሱ። እዚ ብ10 ጥቅምቲ 2026 ሽማል ኣልዋዲ ኣብ ዝተባህለ ንሱዳን ምስ ግብፂ ኣብ ዘራኽብ ሰሜናዊ ጫፍ ዝተፈፀመ ደብዳብ ነፈርቲ ኮይኑ ኣብዚ ዝሓለፈ 3 ኣዋርሕ ንኻልኣይ ግዜ ዝተኻየለ ምዃኑ እውን ኣብቲ ዜና ሱዳን ትሪቡን ተጠቒሱ። እቶም ካብቲ ሓደጋ ዝድሓኑ ከም ዝገለፅዎ እቲ ደብዳብ ሰራሕተኛታት ናብ ዕለታዊ ተግባሮም ይዳለዉ ኣብ ዝነበርሉ ሰዓታት ወጋሕታ እዩ ነይሩ። በቲ ደብዳብ ነፈርቲ 5 ሚሳይላት ክድበ እንከሎ ኣብ ቱቦታት ናይቲ ዕደና ወዲቑ እቶም ብዙሓት ካብቶም ግዳያት ኣብኡ ተደፊኦም ከም ዝተረፉ ኣብቲ ዜና ተጠቒሱ። ካብቶም ውቁዓት ዝተወሰኑ ኣብ ሃያ ሃያን ፖርት ሱዳንን ናብ ዝርከባ ንኣሽቱ ማእከላት ክንክን ጥዕና ከም ዝተወስዱ ከዓ እቶም ዘይተጎድኡ ናይ ዓይኒ ምስክርነት ሂቦም ብመሰረት እቶም ብህወት ዝተረፉ ዝሃብዎ ሓበሬታ እቲ ደብዳብ ካብ ነዊሕ ግዜ ጀሚሩ ነቲ ከባቢ ክቆፃፀርኦ ዝፅንሓ ነፈርቲ ግብፂ ዝተፈፀመ እዩ። ብሰንክቲ ደብዳብ ኣስታት 15,000 ነበርቲ ካብ መረበቶም ከም ዝተመዛበሉ ከዓ ተገሊጹ። ግብፃውያን እቲ ዕደና ዝካየደሉ ቦታ ናትና እዩ ዝብል ሕቶ ከም ዘለዎምን ናይቲ ደብዳብ ጠንቂ ንሱ ምዃኑን እውን በቶም ተዓዘብቲ ተሓቢሩ። ክቡራት ሰማዕትና ናይ ሎም ዜናና ኣብ ዝፈፂምና ኣለና። ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል።

እፅዋ ኣኼባ ቤት ምኽሪ ጸጥታ ቤት ምኽሪ ጸጥታ ውድብ ሕቡራት ሃገራት ብ13 ጥቅምቲ 2026 ብዛዕባ ህልዊ ኩነታት ቀርኒ ኣፍሪቃ ዋናዊ ሓበሬታ ከስምዕ መደብ ከም ዝነበሮ ኣቐዲሙ ሓቢሩ ነይሩ። እዚ እፅዊ ምምኽኻራዊ ኣኼባ ብተበግሶ ሕቡራት መንግስታት ኣሜሪካ ዝተፀውዐ ኮይኑ እቲ ደራኺ ምኽንያት ከዓ ብሓፈሻ ኣብ ሰሜን ኢትዮጵያ ዘሎ ውግእን ዘይምርግጋእን ብፍላይ ድማ ኣብ መንጎ ኤርትራን ኢትዮጵያን ቀጥታዊ ውግእ ከይባራዕ ዘሎ ስግኣት እዩ። ኣብዚ ዕፅዋ ኣኼባ መብርሂ ከቕርብ ብመደብ ዝተታሕዘ ምክትል ዋና ጸሓፊ ውድብ ሕቡራት ሃገራትን ኣብ ክፍሊ ፖለቲካ ናይቲ ትካል ሓላፊ ህንፀትን ኣተገባብራን ሰላም ማርቲን ኪማኒ ከም ዝኸውን ተሓቢሩ። ኣብዝ ሓለፈ 2 ሰሙናት እቲ ቤት ምኽሪ ብዛዕባ እዚ ተመሳሳሊ ኣጀንዳ ተመሳሳሊ ዕፅዊ ኣኼባ ዘካይድ ዘሎ ንኻልኣይ ግዜ ኮይኑ እቲ መግለፂ ዝህብ ከዓ ማርቲን ኪማኒ እዩ። እቲ ብ30 መስከረም 2026 ዝተኻየደ ቀዳማይ ዕፅዊ ኣኼባ ብተበግሶ ሃገር ፈረንሳ ዝተፀውዐ እዩ ነይሩ። በቲ ቐዲሙ ዝቐረበ መብርሂ መሰረት ኣብ ሰሜን ኢትዮጵያ ውግእ ዝያዳ ዝዓረገ ህወሓት ዝመርሖ ኣብ ፌደራል መንግስቲ ኢትዮጵያ ምቕያር ዝዓለመ ናይ 7 ኢትዮጵያውያን ዕጡቓት ሓይልታት ምትሕብባር ምእዋጁ ተኸቲሉ እዩ። እቲ ብትግራይ ኣብዚ እዋን ዝካየድ ዘሎ ውግእ ነቲ ኣስታት 600,000 ሰባት ከም ዝሞትዎን ኣዝዩ ሕሱም ሰብኣዊ ቕልውላው ዝተፈጸመሉን ናይ 2022 ውግእ ዘዘኻኽር ምዃኑ ቅድሚቲ ዕፅዊ ምምኽኻራዊ ኣኼባ ምክያዱ ዝወፀ ጽሑፍ የመልክት። ቀንዲ መንቀሊ ናይቲ ዕፅዊ ምምኽኻራዊ ኣኼባ ቤት ምኽሪ ጸጥታ እቲ ኻብ ዝሓለፈ ወርሒ ነሓሰ 2026 ጀሚሩ ኣብ ዝበጽሕዎ ዘሎ ደረጃ ዝደየበ ውግእ ትግራይን ዝተፈላለዩ ኣካላት ንምቁራጹ ዝገብርዎ ጻዕርን ስምምዕ ፕሪቶርያ ዘለዎ ደረጃን ንምድህሳስ እዩ። ብፍላይ ከዓ ነቲ መንግስቲ ኢትዮጵያ ብ9 ጥቅምቲ መንግስቲ ኤርትራ ኸዓ ብ10 ጥቅምቲ 2026 ናብቲ ቤት ምኽሪ ዘቕረብዎ ተጻራሪ ጥርዓናት ንምምዛን እዩ። ኣብ ርእሲ እዚ ኣኼባ ቤት ምኽሪ ጸጥታ ንድሕሪት ተመሊሱ ንመስርሕን ትሕዝቶን ስምምዕ ኣልጀርስ ኤርትራን ኢትዮጵያን ከምኡ ኸዓ ዋና ጸሓፊ ኣንቶኒዮ ጉተረዝ ኣብ ዝሓለፈ ዓመት መበል 25 ዓመት ዝኽሪ ስምምዕ ኣልጀርስ ምኽንያት ብምግባር ኣብ ዘውፅኦ መተሓሳሰቢ ንምዕቃብ ልኡላውነትን ግዝኣታዊ ሓድነትን ሃገራት ንዝሃቦ ፍሉይ ቈላሕታ ኣብ ግምት ከም ዝኣቱ ኣብቲ ኣቐዲሙ ዝተዘርግሐ ጽሑፍ ተመልኪቱ ኣሎ። ኣሜሪካ ነዚ ዕፅዊ ምምኽኻራዊ ኣኼባ ዝጸውዐት ብሰንኪ ኣብ መንጎ ኤርትራን ኢትዮጵያን መመሊሱ ዝዓርግ ዘለዎ ጥሪ ምስ ክልቲአን ሃገራት ንምትሕብባር ኣብ እትገብሮ መስርሕ ስለ ዝተጸገመት ምዃና ኣብቲ ዕፅዋ ኣኼባ ከም ዝለዓል ተመልኪቱ። ኣብቲ ኣኼባ ኣብ መወዳእታ ዝምልከቶም ወገናት ካብ ምግዳድ ህውከት ክቝጠቡ ልኡላውነትን ግዝኣታዊ ሓድነትን ሃገራት ክዕቅቡን ኣብ ክንዲ ውግእ ዘተ ከቐድሙ ዝብል ልሙድ መጸዋዕታ ክቐርቡ ትጽቢት ይግበር። ከምኡ ውን ብዛዕባ እቲ ሰራዊት ኤርትራ ናብ ትግራይ ኣትዩ ተዋጊኡ ዝብል ክሲ ኢትዮጵያ ተወሳኺ መብርሂ ዝሓቱ ኣባላት ናይቲ ቤት ምኽሪ ከም ዝህልው ተመልኪቱ። ኣብ መጻኢ ግደ ቤት ምኽሪ ጸጥታ ኣብ ኣተሓሕዛ እቲ ጉዳይ እንታይ ይኹን ኣብ ዝብል ፍልልያት ከም ዝፍጠር ተገማቲ ምዃኑ ኸዓ ተሓቢሩ። እዚ ዕፅዊ ምምኽኻራዊ ኣኼባ ኣብ መወዳእታ መግለጺ ከውፅእ እትጽበዮ ኣይኮነን።

ሕቶ ሰላም በተሓቀኛ ህዝባዊ መንፈሱ ዝምልስ ከም ዘይከውን ካብ ተመክሮ ንላዕሊ መምህር የለን። ስለዚ ህዝብታት ኤርትራን ናይተን ኣብ ውግእ ተጸሚደን ዘለዋ ሃገራትን እቲ መሰረታዊ መፍትሒ ውግእ ዝነጽግ ንሓቢርካ ምንባር ከባብያዊ ርግኣትን ጉርብትናዊ ምትሕብባርን ዘበርኽ መፍትሒ ኣብ ምርካብ ጥራዩ ረብሖኦም። ነዚ ረብሖኦም ህያው ንምግባሩ ከዓ ድምፆም ከስምዑ ግዜኡ ሎሚ እዩ። ስቕታ ግና ንሃረፍቲ ውግእን ዕግርግርን ኣሻዲኑ ዕንወትን ብርሰትን ዘዕድም እዩ።